ንብፁዕ ካርዲናል ጆርጅ ጃይኮብ ኮዋካ የንተናይት ብዛዕባ ጉዳያት ኣብ መንጎ ሃይማኖታት ዝግበር ዘተዝሓልን ቅዱስ ኣቦና ንጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ንብፁዕ ካርዲናል ማርዮ ግሬችን ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ቼችያ ንብፁዕ ሊቀ ጳጳሳት ኤውጀኔ ማርቲን ኑገንትን ንኣባላት ማሕበር ምትሕግጋዝ ጅሮም ሎጀንን ንተሳተፍቲ ክረምታዊ ኣውደ ሕፃናት ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ቤት ጽሕፈት ውጥን መግቢ ዓለም ከም ዝበጽሑን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ሰነ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ዘካፈልዎ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ኣብ ከተማ ፓቪያ ናብ ዝርከብ መቓብር ቅዱስ ኣጐስጢኖስ ዝርከበሉ ቤተ ክርስቲያን ዘካየድዎ ጉስነታዊ ምብጻሕ ርእሰ ሊቃነ ጳጳሳት ናብ ስፍራ ልደት ቅዱስ ፍራንቸስካ ካቪየር ካብሪኒ በጺሖም ዘካፈልዎ ቃለ ምዕዳን ቅዱስ ኣቦና ኣብ ከተማ ፓቪያ ምስ ጳጳሳትን ካህናትን ሲቪላውያን መራሕትን ምእመናንን ዘካየድዎ ርክብ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ሰነ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 21 ሰነ ልክዕ ፍርቂ መዓልቲ ኣብ ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ክርስቲያን ምእመናን ንተልኽኦም ኣብ ብሕታዊ ርክብን ኣስተንትኖን ስሩ ክሰዱ ተማሕጺኖም ካብቲ ምስ ክርስቶስ ዘለዎም ጥቡቕ ርክብ ብርታዓየ ብምርካብ ኣብ ኩሉ ኩነታት ብተስፋን ብፍቕርን ብጽንዓትን ወንጌል ክምስክሩ እውን ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘዕረግዎ ጸሎት መልኣከ እግዚኣብሔር ንክርስቲያን ምእመናን ሓቀይና ወንጌላዊ ተልእኾ ካብ እስትራቴጂን ወይ ቴክኒካዊ ስራሓት ዝርከብ ዘይኮነስ ካብ ጸሎትን ስቕታን ኣስተንትኖን ዝምዕብል ከምኡውን ኣብ ብሕታዊ ርክብ ምስ ክርስቶስ ከም ዝምንጩ ኣዘኻኸርዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ናብ ስብከተ ወንጌል ዝለኣኸሉ ካብ ወንጌል ማቴዎስ ዝተወስደ ናይ ዕለቱ ንባብ ብምስትንታን ኣብቲ ጐይታ ዘቕረበሎም ጻውዒት ከተኵሩ ተላበውዎም። ነዚ ኣብ ጸልማት ዝነግረኩም ዘለኹ ብብርሃን ስበኽዎ፣ ነቲ ብሕሹኽሹኽ ዝሰማዕኩምዎ ኸዓ ኣብ ናሕሲ ወጺኢኩም ስበኹ ክብል ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ነገሮም። ርእሰ ሊቃነ ጳጳሳት ልዮን ኣስተንትኖኦም ብምቕጻል ኣብ መንጎቲ ብብሕቲ ዝስማዕን ብግህዶ ዝእወጅን ወንጌል ዘሎ ፍልሊ ኣተኲሮም ብምስትንታን ድማ ወንጌል ብተኣማንነት ክእወጅ ዝኽእል ንመጀመርታ ግዜ ብብሕቲ ምስ እንምኮሮ ጥራይ ከም ምዃኑ ገለጹ። ወንጌል ምስባኽ ብቐዳምነት ነፍስ ወከፍ ፍሉይ ዝኾነ ብሕታዊ ምርኻብ ምስኡ ምክፋል ምዃኑ የዘኻኽረና ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ውፅኢታውነት ክርስትያናዊ ምስክርነት ብቐዳምነት ኣብ ሜላታትን ጥሪትን ዘይኮነስ ኣብ ተግባር መንፈስ ቅዱስ ኣብ ቅንዕና ናይቲ ኣመንቲ ንጸጋ ኣምላኽ ዝህብዎ ምላሽ ከም ዝምርኮስ ገለጹ። ብርታዓየ ናይ ዝኾነ ይኹን ሃዋርያ ካብ ቴክኒክን ናውትን ሓሊፉ ካብ ዕዮ መንፈስ ቅዱስ ካብ ሓቅነት እቲ ንህቦ መልስን እዩ ዝመጽእ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ንትምህርቲ ቅዱስ ቶማስ ዘኣኩናስ ብምዝካር ስብከት ክብሃል እንከሎ ነቲ ዘስተንተናዮ ንኻልኦት ምትሕልላፍ ማለት ከም ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ነቲ ኣስተንትኖ ናይቶም መንፈሳውያን ሰባት ጥራይ እዩ ዝብል ሓሳብ ብምንጻግ ኣስተንትኖ ንሒደት ቅዱሳን ወይ ፈለስቲ ሰብ ውፉይ ህይወት ጥራይ እተሓጽረ ፍሉይ ተመክሮ እዩ ኢልና ክንሓስብ የብልናን ብምባል ኣመልከቱ። ኣብ ክንድኡስ ነፍስ ወከፍ ክርስቲያን ንኣምላኽ ንምስማዕ ንሓጐስን ሻቕሎትን ብሕድሪ ናብ ኣምላኽ ንምውፋይን ከምኡ ውን ኣብ ቅድሚኡ ንዘሎ ህይወት ንምግምጋም ኣብ መዓልታዊ ሓላፍነታት ብስቕታ ከስተንትን ተጸዊዑሎ ክብሉ እውን ተላበዉ። ቅዱስ ኣቦና ቀጺሎም ከምዚ ዝኣመሰለ እዋናት ንምእመናን ዝያዳ ኣብ ጽኑዕን ንቑሕን እምነት ንኸዓብዩን ኣብ

0: ኩሉ ኩነታት ብርሃን ወንጌል ከንጸባርቑ ዘኽእሎም እሙናትን ናጻን ደቀ መዛሙርቲ ንክኾኑ ዝሕግዞም ከም ምዃኑ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ታሪኻዊ ትሕዝቶ ወንጌል ማቴዎስ ምልስ ብምባል እዚ ወንጌል እዚ ነቶም ጽልእን መስጎግትን ዘጋጥሞም ማሕበረሰባት ከም ዝዛረቦም ኣዘኻኺሮም። እቶም ቀዳሞት ክርስቲያን ሎሚ እውን ኣብ ገሊኡ ክፋላት ዓለም ንዝርከቡ ምእመናን ዘጋጥሞም ዘሎ ብዙሕ ብድሆታት ኣመልኪቶም እውን ኣስተንተኑ። ተስፋ ምቑራጽን ድኻምን ወይ ፍርሒ ንኽዕብልል ዘጋጥም ዘሎ ፈተናታት ዓብዪ እዩ በሉ። ኣስዕብ ኣቢሎም ድማ ሕጂ እውን እቲ ሽዑ ዝነበረ ትምህርትታት ኢየሱስ እሙናት ኮይንና ቃሉ ምስባኽ በዳሂ እዩ። ንጽልኢ ብፍቕሪ፣ ንትዕቢት ብትሕትና፣ ንተስፋ ቝርጸት ከዓ ብትዕግሥቲ ምላሽ መሃብ በዳሂ ኮይኑሎ በሉ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት፣ ንክርስትያን ምእመናን ምስ ጐይታ ጥቡቕ ርክብ ምምስራትን ኣብ እምነት ሱር ምስዳድን ተልኾኦም ከዕምቑ ኣተባብዕዎም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሓሴት ዘርእስታ ሓዋርያዊት ምዕዳኖም ንዝመሃርዎ ትምህርቲ ኣቃልሑ።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 21 ንሰነ ሰንበት ፍርቂ መዓልቲ ድሕሪ ዝዓረጎ ጸሎት መልኣከ እግዚኣብሔር ዓለምለኻዊ መዓልቲ ስደተኛታትን ተመዛበልትን ምዃኑ ከም ዝዘከሩን ነቶም ኣብ ብራዚል ብዘጋጠመ ሓደጋ ማኪና ዝሞቱ ከም ዝጸለዩን ነቶም ኣብ በቅርዓት ቅዱስ ጴጥሮስ ንዝተረኽቡ ኣባላት ጴንጠቆስጣዊት ቤተ ክርስቲያን ድማ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔር ዕለት 21 ንሰነ ዓለምለኻዊ መዓልቲ ስደተኛታት ምዃኑ ብምዝካር ነቶም ካብ ኣሳዶን ኣድልዎን ዓመፅን ግጭትን ክሃድሙ ተገዱስ ሰባትን ምዕቋብ ሓድሽ ተወፋይነት ክህሉ ፀውዒት ኣቕሪቦም መበል 75 ዓመት ዝኽሪ ናይቲ ኣብ 1951 ዓመተ ምሕረት ብዝተኸተመ ውዕል ዝቆመ ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ንምዝካር መሰላት ስደተኛታትን ምሕላውን ነቶም ካብ ሃገሮም ክወፁ ተገዱ ሕጋዊ ዕቁባ ንምሃብ ድሕሪ ካልኣይ ውግእ ዓለም እተመስረተ ኣህጉራዊ ስምምዐ ነባሪ ኣገዳስነት ከም ዘለዎ ኣጉሊሖም እዚ ኣገዳሲ ኣህጉራዊ ሰነድ ንምቃም ዘነቓቕሐ መንፈስ ሎሚ ንሕልና ነቶም ናይ ሃገራት ሓላፍነት ዘለዎም ሰባት ከበርህ ተስፋ እገብር ቢሎም ኣብ ቅድሚ ስቓይ ደቂ ሰብ ዘይምግዳስ ኣማራፂ ከም ዘይኮነ ኣጉሊሖም ካብቶም ዕቁባን ድሕንነትን ዝደልዩ ሰባት ኣገዳስነታት ገዛእ ርእሱ ከረሐቕ ዝኽእል የሎን ሕብረተሰብ ነቶም መስጎግቲ ዘጋጥሞም ሰባት ብሰላምን ብኽብረትን ምእንቲ ክነብሩ ንመጻኢ ብተስፋ ምእንቲ ክጥምቱን ክቕበሎምን ከእንግዶምን እተባብዕ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ነቶም ካብ ብራዚል ዝመፁ ኣብቲ ጸሎተ መልኣከ እግዚኣብሔር ንዝሓበሩ ኣብ ዘቕረቦ ሰላምታ ኣብ ዘቐረባ እዋን ኣብ ሰሜናዊ ምብራቅ ግዝኣት ሰራ ዘጋጠመ ናይ መገዲ ሓደጋ ህይወት ብዙሓት መንእሰያት ከም ዝጠፍአ ብምዝካር ምእንቲ እቶም ቅድሚ ሒደት መዓልትታት ኣብ ግዝኣት ሰራ ብሓደጋ መገዲ ዝሞቱ መንእሰያት ጸሎተይ ከረጋግፅ እደሊ ቢሎም እቲ ዘሕዝን ፍጻመ 7 ኣባላት ሻሂ ኩዕሶ ስኪዐት ዝርከብ ከብዎም ካብ 15 ክሳዕ 22 ዓመት ዝዕድሚኦም ተመሃሮን ምሩቓትን ካብ ሓያሎ ኣብያተ ትምህርቲ ብራዚል ከተማ ዥዋዚሮ ዶ ኖርተ ዝመፁ ምዃኖም እውን ዜና ቫቲካን የዘኻኽር። ቅዱስ ኣቦና ንኣባላት እቲ ንልዕሊ 50 ዓመት ተወከልቲ ካቶሊካዊት ቤተ ክርስቲያንን ማሕበረሰብ ጴንጠቆስጠን ብሓበራዊ ምርድዳእን ክርስትያናዊ ሕውነትን ዘጣምረ ኣህጉራዊ ካቶሊክን ጴንጠቆስጠን ጉባኤ ዘተ ሰላምታ ኣቕሪቦም ነቶም ኣብ ቅርሓት ቅዱስ ጴጥሮስ ዝተረኽቡ ኣባላት ናይቲ ክልኣዊ ናይ ዘተሽማግለ መምርሒ ጸሎት መምርሒ እምነት እዩ ዝብል ጥንታዊ መትከል ብምዝካር ኣብ መንጎ ጸሎትን እምነትን ዘሎ ምትእስሳር ብሓባር ምስትንታን ብፍላይ ኣብዛሎም ዘሎ ዓለም ኣገዳሲ ምዃኑ ገሊፆም እዚ ክልኣዊ ዘተ እዚ ኣብ መንጎ ክርስትያን ኣብ ምስክርነትን ኣገልግሎትን ምትሕብባርን ዘተባብዐ ዝያዳ ምርድዳእ ንምምዕባል ዝዓለመ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብታ ቅዱስ ኣጎስጢኖስ ዝተቐብረላ ቤተ ክርስቲያን ኣብ ዝበጽሕሉ እዋን ብዛዕባ ኣሉታዊ ኣረኣእያን ውሽጣዊ ባህርይን ኣመልኪቶም ንምልክታት ናይ ግዜ ምንባብ ዘለዎ ኣገዳስነትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቀዳም ዕለት 20 ሰነ ናብ ከተማ ፓቪያ ሰሜናዊ ኢጣልያ ጉስነታዊ ምብጻሕ ኣካይዶም። ናብታ ኣብ ሻምናይ ክፍለ ዘመን ቅዱስ ኣጎስጢኖስ ዝተቐብረላ ቤተ ክርስቲያን ደብረ ቅዱስ ጴጥሮስ ዘወርቃዊ ሰማይ እውን በጺሖም። አባኡ ድማ ካፓቪያን ካብ መላእ ክፍለ ሃገር ሎምባርዲያን ዝመጹ ካቶሊካውያን ምእመናንን ካህናትን ኣባላት ሰቡፉ ህይወትን ተምሃርቲ ዘራክነትን ጳጳሳትን ተራኺቦም ርእሰ ሊቃነ ጳጳሳት ልዮን ድሕሪ ሓጺር ጸሎትን ቅርስታት ቅዱስ ኣጐስጢኖስ ድሕሪ ምስላምን ነቶም ኣባኡ ተረኽቡ ቃለ ምዕዳን ኣካፈልዎም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እታ ኣብ ፓቪያ እትርከብ ቤተ ክርስቲያን ሓንቲ ካብተን ጥንታዊ ትውፊት ዘለወን እኳ እንተኾነት ንምልክታት ናይ ግዜ ከተንብብ እትኽእል እያ በሉ። ብተመሳሳሊ እውን እቶም ነዝህሉ እዋን ብዓይኒ ጥንታዊ እምነት ዝዕዘቡ ሰባት በቲ ዘጋጥሞም ጸገማት ተስፋ ንኸይቈርጹ ዘኽእሎም ዓሚቝ ንባብ ክረኽቡ ይኽእሉ እዮም በሉ። በዚ ምኽንያት እዚ ርእሰ ሊቃነ ጳጳሳት ነቶም ኣባኡ ተረኽቡ ንጐይታናን መድሓኒናን ኢየሱስ ክርስቶስ ክመስልዎ ኣተባብዕዎም። ቅዱስነቶም ወሲኾም ድማ ኣብ ማእከል ጸገምን ዘይምርድዳእን መለኮታዊ ሓልዮት ኣብቶም ከም ኣዕዋፍን ዕምባባን ዝኣመሰሉ ተራ ፍጥረታት ክዓይ ኸሎ ክርኢ ንኽእል ኢና ክብሉ እውን ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ኣብተን ኣብ ከተማ ፓቪያ ዝርከባ ኣብያተ ክርስቲያን ዘጋጥም ዘሎ ብዙሕ ህጹጽነትን ግድነታትን ኣፍልጦ ሃብሉ። እንተኾነ ግን ኩሉ ንጥፈታት ናብ ማእከል ማለት ናብ ክርስቶስ ምምላስ ኣድላይ ምዃኑ እውን ኣጕልሑ። ብዘይ እዚ እምኒመኣዝን እዚ ተግባራትና ፋሕ ዝበለን ከምኡውን ኣብ ገዛ ርእስናን ኣብ ጻዕርናን ጥራይ ዘተኰረ ክኸውን ከም ዝኽእል ኣጠንቀቑ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እዚ ንዕዮ ቤተ ክርስቲያን ናብ መሰረታዊ መሰረቱ ናይ ምምላስ መስርሕ ንገለ ካብቲ ናይ ዝሓለፈ መዋቕርን ድሕንነትን ምሕዳግ ማለት ክኸውን ክኽእል እዩ እውን በሉ። በዚ ምኽንያት እዚ ድማ ነታ ኣብ ፓቪያ እትርከብ ቤተ ክርስቲያን ኣብ ታሪኽ እቲ ዝበለጸ ነገር ኣኽቢራ ኽትርእዮ ኣተባብዕዋ። ከም ስርዓት ኦራቶርዮን ኣብ ዞባ ሎምባርዲ ኣብ ማሕበረሰብ ናይቲ ኸባቢ ኣገዳሲ ግደ ዝጻወቱ ዘለዉ ብቑምስና ዝመሓደር ማእከላት መንእሰያት ኣብ ገለ እዋናት ከኣ ከም ሲኖዳውነት ዝኣመሰሉ ሓደስቲ ሓሳባት ኣብ ግብሪ ምውዓል ይቕጽሉ ከም ዘለዉ እውን ኣመልከቱ። እቲ ኣብነቱ ብኽቡር ብርሃን ዘንጸባርቕ ዘሎ ቅዱስ ኣጐስጢኖስ ኣብ መላእ እዚ መስርሕ እዚ መምርሒ ክኸውን ከም ዝኽእል ድማ ርእሰ ሊቃነ ጳጳሳት ገለጹ። ቅዱስነቶም ወሲኾም እቲ ኣብ ራብዓይ ክፍለ ዘመን ዝነበረ ካብ ሰሜን ኣፍሪቃ ዝመጸ ቅዱስ ልዕሊ ዅሉ ዋጋን ቀዳምነታትን ውሳጣውነትን ክምህረና ከም ዝኽእል እውን ሓሳባቶም ኣካፈሉ። ካብ ውሽጣዊ ህይወትካ ናብ ወጻኢ ኣይትውጻእ ክብሉ ድማ ነቲ ቅዱስ ኣጐስጢኖስ ዝጸሓፎ እቲ ሓቀይና እምነት ዘርእስታ ጽሕፍቲ ጠቒሶም ናብ ውሳጣዊ ነፍስኻ ተመለስ፣ እቲ ሓቂ ኣብ ውሽጣዊ ሰብኣውነት እያ እትነብር በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ መልእኽቲ እዚ ሎሚ እውን እንተኾነ ዓሚቝ ኣገዳስነት ኣለዎ። ኣብዛ ኣድማሳዊ ኣገዳስነት ዘለዎ ዓለም ንገዛ ርእስና ንኸይነጥፍእ ናብ ውሽጥና ክንምለስን ከምኡውን ንህይወትና ዝመርሓ ትርጉም ንምድላይን ንምርካብን ይሕግዘና እዩ ክብሉ ቃለ ምዕዳኖም ዛዘሙ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ኣብ ቤት ውሉድ ቦታ ቅድስቲ ፍራንሲስ ካቪየር ካፕሪኒ ድሕሪ ዝገበርዎ ዑደት ንቅዱስ ልቢ ዘለዎ ተወፋይነት ብምዝካር ንስደተኛታት ዝገበረቶ ኣገልግሎት ኣብ ናይ ሎም ዓለምን ቤተ ክርስቲያን ኣብነት ኮይኑ ይቕፅል ከም ዘሎ የጉልሑ። ርእሰ ሊቃነ ጳጳሳት ልዮን ዕለት 20 ኣብ ዓዲ ሓንቲ ካብቶም ውርያት ልኡካን ወንጌል ቤተ ክርስቲያን ዝኾነት ቅድስቲ ፍራንሲስ ካቪየር ካፕሪኒ ድሕሪ ዘካይዶ ሓዋርያዊ ዑደት ዕለት 21 ሰነ ሰንበት ፍርቅ መዓልቲ ኣብ ቅርዓት ቅዱስ ጴጥሮስ ጸሎት መልእኸ እግዚኣብሔር ኣዕሪጎም ምሳብ ቅዑ ኣብ ዘስምዖ ቃል ነዛ ቅድስቲ ደጊሞም ብምዝከር ንህወታን ውርርሻኣን ንሓደ ካብቲ ኣብ ዘመናዊት ዓለም ዘሎ ወሳኒ ብድሆታት ንምፍታሕ ከም ኣብነት የቕርብዋ። ፍራንቸስካ ካፕሪኒ ንኣትላንቲክ ውቅያኖስ ሰጊራ ኣብ መወዳእታ ኸኣ ናብ ቺካጎ ዝወሰዳ ናይ ተልእኾ ወንጌል ህይወት ቅድሚ ምጅማራ ኣብ 1850 ዓ.ም ኣብ ከተማ ፓቪያ ከም እተወልደትን ኣብ 1946 ዓ.ም ቤተ ክርስቲያን ቅድስቲ ቢላ ከም ዝኣወጀታን ናይ መጀመርታ ቅድስቲ ሕቡራት መንግስታት ኣሜሪካ ንምዃን ዝበቕዐት ጸኒሓ ድማ ቤተ ክርስቲያን ቅድስቲ ጠባቅ ስደተኛታት ዝብል መጸውዒ ከም ዝሃበታ ከም ዘዘኻ ኸሩ ዝሓበር ዜና ቫቲካን ኣስዒቡ። ርእሰ ሊቃነ ጳጳሳት ልዮን ኣብ ቤተ ክርስቲያን ቅዱስ ኣንቶኒዮ ኣባቴ ከምኡ እውን ቅድስቲ ፍራንቸስካ ካፕሪኒ ቅርያት ኣብ ዝርከበሉ ድሕሪ ዝመርሕዎ ስርዓተ ስግደት ቅዱስ ቁርባን أب زلقصو أستنتنو ننعطي قدستي كابريني كبرخهب إيه زمتس أكوبي لعمنتهم أب بيتا كريستياني تعكيبهم زنبر مؤمنانن أبتي كباب زلو سبا سلطان برقصاويانن حمانو تاويانن كورلاي ناي سبخة لودي باباس ماوريتيو مالفستيتي سلامتا أقريبهم كمزاس مارولو يحبر قدستي كابريني ناي مودات عمتات هوتا أبتار سليكان باباسات ليون من بالعصر تربعته التولدو لان زعبيلان كتما تشيكاغو كم زحلفتون نزم التسزار زي بمذكر نهزب سانتانجلو لوديجيانو سلتي زغبر لهم موق اقبابلا امسكينام اتا ابتكباب التركب بيتا كريستيان وطرون تاكا اي بيتروس زر ايتو عميق فقر دماني ايدام كدستي كابريني من اساي ابال محبر سبو في هوات بهواتا ابزنا بارت اللقوان بقدس فرانشسكو خافير تدريخا ابي تشاينا الاختوان جيل كوينا كتاقلقل تدل خمزنا بارتن يخون مبار بزعبان هاي مودة تلو كان وانجل أحد قدوس لبي زا إياسوس بزبل مزعوع محبر زمسرة تكابريني كابر سالي كان باباسات للم بالعصر تسلسته ممرح مسحاتة تتمالسي ناب مبراق زيكونا ناب معرب عالم وانجلاوي تكون كخطخالي زبل ممرحي كم زهابوان ابتقزيت بمليونات قدسارو إيطاليا ويان أب وزع حقر بفلايكا أب عبرات منقصة أمريكا زحاشة مزع اكرخبو تسديدهم كم زنبرو ززكار كوينو برسالي كان باباسات اليون نما بالعصر تسلستن باتي كال عبي حواريا سدتين عطا تسخون قدوس جوفاني باتيستا سكالابرينين تتبابي ع ابزي من قسق اسوز بتات الزتو كورا حواريو اقل قلوتي كم زحابت يزخاخر رسالي كان باباسات اليون بالعصر تربعته نزي وساني ازي ملكة الزمن زنببة عميق أبنت موانا قليتهم كابريني لو كان وانجل بحقا أبتي فلماز حسابته زي كونس أبتي زيادة زد اللي بوتاك فتسامة كم زلو ترديئة نيت زاز ليون من بالعصر تسلسة أخبيرا نبتهلو كونتات أكالبو أب مقيار سدات كابتي أبقزي كابريني زنبرا أزيو التحالالاق محبراو كستتو كونتوخونة سدات حدا كابتين حبرة سابن بيتا كريستيان نزقات مزلو أزيو هتو تكون النتموخان قدوس عبونا بمزخخار الناتي فرانشيسكا لما بيهوت انت تنبر نيرا وانجلاو لقوك انت منفسا انتاي مبالنا لبا خريستوس لبا انتاي مبالا زبل حتو اقريبهم اسعب ابي لهم دما نتي مالسي ابتي نخلو مدات هوت كابري نزن قاقحا منفساهم من جمالت اب قدوس لبي تاقل صفقر خريستوس زركب مخانو ابريهم رسالي كان باباسات فرانشيسكو افكارن بزبل ار استزلقسو ناي مودات عدم الاختم نتي قبل بإيسوس التقلصة سبعون ملوكتان فقر زتوفي منبارؤون بمزخخار زتوفي النتزي نتي فلوي نعيطة الأخوان جنت فتاة كابرين زمرحو مخانو قردوس عبونا أستبهي لهم اتي معليا زيب اللقع زقع أبيات تمرتي أبيات حكمنا مالي زختامات تكالات قبر صنعين محبراوي عيوت رايزي كونس مزفقر كريستوس عميق ركب كمزلواز زرئي مقلص اون منبارو يستبهلو اتي رسالي كان بابا أنا أفكر كوكب زبل أرسزلق صهاري محدان نمسكرنات كابريني أبغودين مسكرنات كدوس جوفاني باتيستا سكالابريني نفقر بإيسو زخونا يخون أيو زخونا يخون مريت زخونا يخون قسلي رحوق آيكونا نزبالة توك ألبم الزكار رسالي كان باباساتا أبتقى كودوينو كابزر كبك أدامة بيت محبر دناغل كدوس لبزا إيسو زماتا نعي كدوس كابريني كريت لبي في تتراخيبهم اتنسا زي تقبلت منفسا وهبات ابزي محبرهم مكففالن حدش عينة دخلنا تنزمال او موائل ازيو اقداس مخانو اسميرهم ني اقلقلوت سدتيناتات التوافة وهبات تلقو وانجلن لعلي زيادة اقداس نتزلوو انتاي اللوز بالحطو اون كم زقربو زينا فاتيكان يمالاخت رسالي كان باباسات ابتناي حدا معل تحوري عدتهم من اسيات اون ابزم حلالو فوما الاختي نقدستي كابرينين من فساون نتان داقماي كراخبو فلويت او عيت بمقراب اتوم تاريخ داقماي زراخبو بتا تسولوتن قبرن بزدنق مقادي زد امرت كوالي بيتا كريستيان كمارخو كم زق لوزلو ومرقزينا نتاكا فيلم كابريني اب تسولوت سر سديدا اب فقر كريستوس لزد حالت زدنق ناي اقل قلوتن صناعتن كالت امع بلت هيواتا بتز مسرطتم حبر دناقل لأبيلا بتز ابرت عنن خلو خقبر اخ الياز بالمنفس هم رحي قدوس با ጳውሎስ ዘንጸባረቀ ምዃኑ ብኣጽንዖት ከም ዝገለጹ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ናብቲ ኣብቲ ከባቢ ናብ እትርከብ ቤተ ክርስቲያን ሎዲ ብምቕናሕ ነቲ እታ ኣዝያ ውሪትን ቅድስትን ኣባላ ዝኾነት ቅድስቲ ካፕሪን ዘንጸባረቐቶ ሰናይ ተግባር ማለት ፍቕሪ ንክርስቶስ ቅንኣት ወንጌላውነት ንድኻታት ልግስን ንወንጌል ተኣማንነትን ከተንጸባረቕ ዘለዎም ተስፋ ብምግላጽ ንምስክርነት ካብሪኒ ምስቲ ቤተ ክርስቲያን ንሲኖዳውነት ዘለዎ ተወፋይነት ኣተሓሒዞም ካቶሊካውያን ካብቲ ኣብ ማሕበረሰብ ክርስቲያን ዘሎ እተፈላለየ ውህበታትን ኣገልግሎታትን ተጠቂሞም ብሓድነት ክመላለሱ ኣተባቢዖም እቲ ኣብ 1880 ዓመተ ምሕረት ብካብሪኒ እተመስረተ ሕጂ ድማ ኣብ መላእ ዓለም ንጡፍ ዝኾነ ማሕበር ደናግል ልኡካን ወንጌል ቅዱስ ልቢ ዘኢየሱስ ብምዝካር ብመለታ ቤተ ክርስቲያን ንመንግስቲ ኣምላኽ ኣብ ምግልጋል ከም ኣብነት ጌራ ክትሪኦ ተማሕፂኖም ድሕሪ ልዕሊ 100 ዓመት ዕረፍቲ ቅድስቲ ካብሪኒ መልእኽታ ኣብዛ ገና ብስደትን ምጥርጣርን ሰብኣዊ ስቃይን ዝመልአ ዓለም ቤተ ክርስቲያን እትህቦ ምላሽ ካብቲ ንሳ ዝገበረቶ ማለት በቲ ናይ ልቢ ክርስቶስ ዝቕይር ፍቕሪ ክጅምር ከም ዘለዎ ዘዘኻኽር እዩ እንክብሉ ዝለግሶ ኣስተንትኖ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ኣብ ከተማ ፓቪያ ዝገበርዎ ጉስነታዊ ምብጻሕ ዜጋታት ንማሕበራዊ ረብሓ ሓላፍነት ክስከሙ ተማሕጸንዎም ነታ ከተማ ድማ ከም ህያብን ዕዮን ገይሮም ገለጽዋ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ቀዳም ዕለት 20 ሰነ ናብ ከተማ ፓቪያ ኣብ ዝገበርዎ ጉስነታዊ ምብጻሕ ንስቪላውያን ሰበስልጣንን ሃይማኖታውያን መራሕትን ምእመናንን ኣብ ሓደ ካብቲ ቀንዲ ኣደባባያት እታ ከተማ ተኣኪቦም ንዝጸንሕዎም ብዛዕባ ጽባቐ ከተማ ፓቪያ መደረ ኣካፈልዎም። እታ ከተማ ህያብን ዕዮን እያ ብምባል ድማ ሓወልትታታ፣ ኣብያተ ትምህርታ፣ መናብርተ ጥበባታ፣ ሆስፒታላታን ከምኡውን ማእከላት ቁምስናታትን ንሰብኣዊ ክብሪ፣ ትምህርቲ፣ ባህልን ሓድነትን ዘለዎ ሓባራዊ ቆራጽነት ከም ዘንጸባርቕ ገለጹ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ዓሚቕ ትርጉም ናይታ ኸተማ እትብል ቃል ኣጕልሑ። ነቲ ናይ ላቲን ሰርወ ቃል ቺቪታስ ዝብል ቃል ብምዝካር ንስጋዊ ቦታ ጥራይ ዘይኮነስ ንሰብኣዊ ማሕበረሰብ እውን ዘመልክት እዩ ክብሉ ኣስመሩሉ። ዜጋታት ንውልቃዊ ረብሓታት ኣብ ክንዲ ዝስዕቡ ንሓባራዊ ረብሓ ብሓባር ከዓዩ ኸለዉ ሕብረተሰብ ከም ዝዕምብብ እውን ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ዜጋታት ኩሉ ግዜ ዜጋታት እዮም ብምባል ህዝባዊ ህይወት ኣብ ማሕበራዊ ናይ ሓላፍነት ስምዒት ከም ዝምርኰስ ኣጕልሑ። ብዛዕባ ዘመናዊ ብድሆታት ብምስትንታን ከኣ ብዛዕባ እቲ እንታይ ግደሰኒ ዝብል ሲቪላዊ ምፍልላይን ኣጠንቀቑ። እዚ ድማ ንማሕበራዊ ቅርጺ ኣብ ሓደጋ ዘእቱ ምዃኑ ኣመልከቱሎም። ኣብ ክንዲኡስ ኣብ ህዝባዊ ህይወት ከም ብሓድሽ ተሳትፎ ክግበርን ህዝባዊ ቦታታት ከም መራኸብን ናይ ዘተ ቦታታት ከዕምብብን ዝኽእል ባህሊ ኣገልግሎት ክህሉ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ኣስዒቦም ንነፍሲ ወከፍ ነባሪ እዛ ኸተማ ንድሕንነት እቲ ማሕበረሰብ ብሕታዊ መብጽዓ ክገብሩ ከም ዘለዎም እውን ጻውዒት ኣቕረቡ። ሎሚ ንነፍሲ ወከፍኩም ብዛዕባ ኸተማና እግደስ እየ ኢልኩም ኣብ ውሽጢኹም ክትደጋግምዎ እዕድመኩም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ነዚ ሻቕሎት እዚ ምስ ሰባት ጥራይ ዘይኮነስ ምስቲ ዞባ እውን ኣተሓሕዝዎ። ነቲ ኣብ ከባቢ ፓቪያ ዘሎ ፍርያም ጎልጎልን ነቶም ምስ ፍጥረት ተሰማሚዖም ነታ መሬት ዝሓርሱ ወለዶታት ሓረስቶት እውን ንኣድዎም። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ብዛዕባ እቲ ፍልይ ዝበለ ስነ ትምህርታዊ ልምድታት ከተማ ፓቪያ እንከስተንትኑ ናብ መንበረ ጥበብ እታ ኸተማን ተምሃሮኣን ምልስ ብምባል ሓሳባቶም ኣካፈልዎም። ሓቀይና ማእከል ትምህርቲ ካብ ፍልጠት ምእካብ ንላዕሊ ክኸውን ከም ዘለዎ እውን ገለጹ። ንውልቀ ሰባት ምሉእ ብምሉእ ምዕባለ ከተባብዕን ንደቂ ሰብ ማእከል ስነ ፍልጠታውን ኣእምሮኣውን ምዕባለ ገይሩ ከቐምጦም ኣለዎ ክብሉ እውን ኣተሓሳሰቡ። ኩሉ ዓውዲ ፍልጠት ምስ ሓደ ዓይነት ክንክን ዝሰማማዕ ምዃኑ ድማ ገለጹ። መድሓኒት ንኣካላት ወዲ ሰብ፣ ሕጊ ንማሕበራዊ ኣካል፣ ፍልስፍና ድማ ንኣተሓሳስባ ወዲ ሰብ እዩ ዝከናኸን በሉ። ኣስዕብ ኣቢሎም እውን ንፍልጠት ምስዓብ ኣብ መወዳእቱ ንደቂ ሰብ ብዛዕባ ሓቅን ፍትሕን ናብ ዓሚቕ ሕቶታት እዩ ዝመርሖም። እዚ መዳይ ዝይብሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ መንፈሳዊ ጉዕዝኡ ንዅሎም እቶም ምርዳእ ዝደልዩ ኣርኣያ ዝኾነ ቅዱስ ኣጐስጢኖስ ጠቒሶም ኣስተንተኑ። እዚ ጳጳስ ናይ ሂፖ ነቶም ዘጽንዑን ዝምህሩን ትርጉም ዝደልዩን ዘነቓቕሕ ጥዑይ ህርፋን ከም ዘንጸባርቑ እውን ገለጹ። ህይወቱ ነቲ ኣብ መንጎ እምነትን ርትዓውነትን ዘሎ ነባሪ ዝርርብ ዝምስክር እዩ። እዚ ድማ ቅዱስነቶም ከም ዝገለጽዎ ዘይነጻጸል እዩ። ሓደ ሰብ ብዘይ ሓሳብን ምርምርን ክኣምን ኣይክእልን እዩ። እቲ ዝለዓለ ርትዓዊ ሕቶታት ከኣ ብዘይ እምነት ክበርህ ኣይክእልን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ናብታ ኣብቲ ኸባቢ እትርከብ ቤተ ክርስቲያን ምልስ ብምባል ንዅሎም ደቂ ሰባት እተሓቁፍን ነቶም ዝያዳ እተሸገሩ እተገልግልን እትቕበልን ቤት ከም ዝኾነት ገሊጾም። ኣብታ ኸተማ ፓቪያ እትርከብ ቤተ ክርስቲያን ልዕሊ ዅሉ እቶን እምነትን መንበሪ ግብሪ ሰናይን ክትከውን ተጸዊዓ ከም ዘላ ኣመልከቱሎም። ብፍላይ ከኣ ንድኻታትን ንኣረጋውያንን እተገልግለሉ ንሰባትን እተገልግል ክትከውን ኣለዋ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ቀጺሎም እቶም ንድሕንነት ማሕበረሰብ ኣበርክቶ ዝገብሩ ብዙሓት ወለንተይናታት ኣመስገንዎም። ኣገልግሎቶም ከም ምልክት ናይታ ብስጋዊ ጥሪት ዘይኮነስ ብውርዝውና እውን ሃብታም ዝኾነት ከተማ ምዃኑ ብሞሳ ገለጽዎም። ርእሰ ሊቃነ ጳጳሳት ልዮን መደረኦም ኣብ ምዝዛም ነቲ ኣብ ስቪላዊ ኣርማ ከተማ ፓቪያ እተሳእለ መስቀል ዘኪሮም ኣስተንተኑ። እዚ ድማ ካብ ምልክት ንላዕሊ ከም ዝኾነ ገለጹ። ታሪኽ እታ ኸተማ ኣብ ኣድማሳዊ ዋጋ ክርስትያናዊ ፍቕሪ እተመስረተ ምዃኑ ከም ዘዘኻኽር እውን ገለጹ። እዚ ታሪኽ እዚ ኣብ መንጎ ዜጋታትን ማሕበራትን ህዝባዊ ትካላትን ቤተ ክርስቲያንን ተኸታታሊ ወለዶታትን ብምትሕብባር ይጸሓፍ ከም ዘሎ ብምምልካት ድማ ቃለ ምዕዳኖም ደምደሙ።
1: ክቡራትን ናይ ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምልክት ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 23 ሰነ 2026 ዓመተ ምሕረት መደብ ፈነወና ቃለ ምዕዳር ስልጣን ጳጳሳት ዮን መበል 14 ኣባላት ጀሮም ሌጀን ትካል ምብፃሕ ስልጣን ጳጳሳት ዮን መበል 14 ኣብ ቫቲካን ናይ ሓጋይ ኣፀደ ህፃናት ንደቂ ሰራሕተኛታት ቫቲካን ወግዖም ምብፃሕ ስልጣን ጳጳሳት ዮን መበል 14 ሮማ ኣብ ዝርከብ ዋና ቤት ፅሕፈት ውድብ ሕቡራት ሃገራት ውጥን መግባእ ዓለም ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ብዛዕባ እቲ ኣብ ዝመፅእ ሰሙን ዝካየድ ፍሉይ ጉባኤ ካርዲናላት ኣመልኪቱ ዝሃቦም መግለፂ ሓፈሻዊ ጉባኤ ቤት ፅሕፈት ሲኖዶስ ጳጳሳት ንዝመፅእ ኣብ 227 ኣብ 228 ዓመተ ምሕረት ዝካየድ ዓለሳዊ ጉባኤ ንምዝታይ ኣብ ከተማ ሮማ ዘካይዶ ዘሎ ዋዕላ ኣብ ዝምልከቱ ቀንዲ ኣርክስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍፃሜ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰሊቃነ ጳጳሳት ዮን መበል 14 ምስ ኣባላት ጀሮም ሌጀን ትካል 22 ሰነ ኣብ ሃገረ ቫቲካን ተራኺቦም ንፈረንሳዊ ሓኪም ህፃናትን መስራት ዘመናዊ ስነ ኣካላውን ስነ ህወታውን ባሕርያት ንህወትን ሰብኣዊ ክቡርን ንሓበራዊ ረብሓ ዝጣበቐ ምዃኑ ብምዝካር ከም ዝነዓድዎ ዜና ቫቲካን ኣፍሊጡ። ኣብ መበል 100 ዓመት ልደት ክቡር ፕሮፌሰር ጀሮም ሌጀን ሩሰሊካነ ጳጳሳት ዮን መበል 14 ኣባላት ናይቲ ብስም እቲ ፕሮፌሰር ዝፅዋዕ ተጠባቂ ሰብኣዊ ክቡሪ ትካል ኣብ ሃገረ ቫቲካን 22 ሰነ ተቐቢሎም ኣብ ዘስምዖም መደረ ንጀሮም ሌጀን ፈላሚ ዘመናዊ ስነ ኣካላውን ስነ ህወታውን ባሕርያት ብፍሉይ ንኣዝዮም ተቃላዕቲ ዝፈወሰ ሓኪምን ዘይሕለል ተሓላቂ ህወትን ሰብኣዊ ክቡርን ንሓበራዊ ረብሓን ምንባሩ ብምዝካር ኣባላት እቲ ትካል ኣብነቱ ብምስዓብ ኣብ ሕብረተሰብ ውፍያት መሰኻኽር ኣብ ኣገልግሎት ቀጻሊ ምድላይ ናይ ሓባር ረብሓ ክኾና ተሓሳሲቦም ምኽንያት ዳውን ኣበር ዝረኸበ ፕሮፌሰር ጀሮም ሌጀን ኣብ ታሪክ ዘመናዊ ሕክምና ነባሪ ኣሰር ዝገደፈ እውን ምዃኑ ብምዝኽኻር ሓደ ካብ ኣቦታት እዋናዊ ስነ ኣካላውን ስነ ህወታውን ባሕርያት መፅናዕትን ስነ ምርምርን ተባሂሉ ዝግለጽ ህወቱ ንመፅናዕትን ንሓልዮት ኣእምራዊ ስንክልና ዘለዎም ሰባትን ውፉይ ከም ዝነበረ ቅዱስ ኣቦና ኣጉሊሖም ሕክምና ጽልኢ ሕማምን ንሕሙማን ሰብ ምፍቃርን እዩ። እዚ ድማ ንኣገልግሎት ብፍቕርን ድኻታት ኣብ መንጎ ድኻታት ከም ዝመርሖ የስተብኽሉ። ሩሰሊካነ ጳጳሳት ሊዮን ፕሮፌሰር ሌጀን ናይ ትምህርቲ ብሉፅነትን ንቤተ ክርስትያን ዘይሕለል ኣገልግሎትን ኣፍልጦ ብምሃብ ሩሰሊካነ ጳጳሳት ቅዱስ ጳውሎስ ሻድሻይ ኣባል ጳጳሳዊ ተቋም ስነ ፍልጠት ክኸውን ከም ዝሸምዎ ዘኪሮም ምስ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝነበሮ ዓሚቕ ዕርክነትን ኣብ ምክልኻል ህይወት ዝነበሮ ሓበራዊ ተወፋይነትን እዚ ድማ ጳጳሳዊ ተቋም ስነ ህይወት ንምፍጣር ከም ዝሓገዘ ገሊፆም ፕሮፌሰር ሌጀነ ነቲ ተቋም ኣብ ቅድሚ መብዛሕ ስጋታት ህይወት ዘለዎ ልዑላት ላይነት ዝመስከረ እዩ እንክብሉ ብምግላፅ ጀሮም ሌጀነ ናይ ስነ ፍልጠትን ጥበብን ሰብ ብምዃኑ እቲ ስነ ፍልጠታዊ ርክበቱ እቶም ዳውን ኣበር ዘለዎም ሰባት ምስ ተወልዱ ጥራሕ ዘይኮነ ገና ኣብ ማሕፀንን ከለዉ ብስነ ሕክምና ምድላይ ክኡል ከም ዝገበረ ኣስተብሂሎም በዚ ምኽንያት እዚ ርሰሊቃነ ጳጳሳት ጀሮም ተጠባቂ ዳውን ኣበር ዘለዎም ሰባት ብምዃን ኣብ ልዕሊ እዚ ዓይነት ኣበር ዘለዎም ሰባት ዝፍፀም በደል ዓሌትነት ክሮሞዞም እንክብል ብምግላፅ ኣትሪሩ ብምቅዋም ክብሪ ህይወት ክሕሎ ዝተጠባበቀ ምንባሩ እውን ዘኪሮም እቲ ፕሮፌሰር ሌጀን እተዛረቦ ትንቢታዊ ቃላት ንህይወት ነፍሲ ወከፍ ሰብ ንክጣበቀሉ ከም ዝደረኾን እዚ ድማ ኣብቲ መበቀሉ ካብ ፍጥረት ኣምላኽ ዝኾነ ዘይግሃዝ ክብረት ሰብ ምዃኑ ቅዱስነቶም ገሊፆም እዚ ተወፋይነት እዚ ኣብ መላእ ዓለም ንዝርከቡ ትካላትን መራሕትን ብድሆ ከም ዘቕረበን ኣማኻሪ ክኸውን ከም ዝገበሮን ካብ ገለ ጉጅለ ስነ ፍልጠታዊ ጉዳያት እውን ተቃውሞታት የጓንፎ ምንባሩ የዘኻኽሩ። ርሰሊቃነ ጳጳሳት ሊዮን ፕሮፌሰር ሌጀነ ዕደ ጥበብ ንሕክምና ሓግዝ ደኣንበር ክትክኦ ፈፂሙ ከም ዘይክእል ዘስተውዓለ ምንባሩ ኣስሚሮም ዕደ ጥበብ ኣንጻር እቲ ብባህሪኡ ኣብ ኣገልግሎት ህይወት ዝርከብ ሕክምና እውን ክውዕለ ከም ዝኽእል ኣፍልጦ ከም ዝነበሮን ዋጋ ሓደ ሰብ ኣብ ኣፈፃፅማን ርእሶ ማሕደራ ወይ
ኣብ ማሕበራዊ ጥቕሚ ፈጺሙ ዘይምርኮዝ ምዃኑ ዘረጋገጸ እዩ ሓኪም ብመሰረት ኣእምራዊ ምዕሪት ቤት ምርምር ንህይወት ናይዚ ድቂ ወይ ናይቲ ብዕድመ ዝደፍአ ሰብ ክውስን ፈጺሙ ክፈቅድ የብሉን እንክብሉ ኣጠንቂቖም ሕክምና ኣገልጋሊ ውጥን ሞት ክኸውን ፈጺሙ ኣይክእልን እዩ ከም ዝበሉ ዜና ቫቲካን ይሕብር። ቅዱስ ኣቦና ኣብ መደምደምታ መደርኦም ነቶም ካብ ስፓይናን ኣርጀንቲና ሕብረት መንግስታት ኣሜሪካ ፖርቹጋል ኢጣልያ ቱኒዝያ ኮትዲቫር ከምኡውን ኮርያ ዝመፁ ኣባላት እቲ ትካልን ኣባይቲ ስድራኦምን ደጊሞም ሰላምታ ብምቕራብ ሓበራዊ ረብሓ ንዝኾነ ይኹን ሰብ ብፍላይ ከዓ ድኽመትን ስንክልና ዘለዎም ንሰባት ከርሕቖም ከምዘይክእል ብምዝኽኻር ኣብ ሕብረተሰብ ዘለዎም ተወፋይነቶም ድማ ክቕፅሉ ኣተባቢዖም እቲ ብሓባር ኣብ ኣድማሳዊ ተሓሳስባን ልብን እተመሰረተ መልእኽትን ዕዮን ኣገልጋሊ እግዚኣብሄር ጀሮም ሉዥን ነቶም ስኒት ዝደልዩ ብዙሓት መንእሰያትን ክኢላታትን ትብዓት ሓቂ ኣስተንፍሶ ክኾኖም ዘለዎም ተስፋ ገሊፆም ብተወሳኺ እውን ኣብነት ፕሮፌሰር ሉዥን ብዘይተሪርርትዓዊ ምኽንያትን እምነትን ቃላትን ተግባራትን ኣብ ልዕሊ ሰባት ብዘይ ቅድመ ፍርድን ሓሶት ምንጻግን ሓድነትን ክህሉ ክሕግዝ እጽልይ ከም ዝበሉ ዜና ቫቲካን ኣፍሊጡ። ሩሳሊካነ ጳጳሳት ልዮን መበል 14 ኣብ ናይ ቫቲካን ናይ ሓጋይ ኣፀደ ህፃናት ንደቂ ስራሕትናታት ቫቲካንን ቅዱስቲ መንበርን ንዝሳተፉ ንዘለዉ ኩሎም ህፃናት ዕለ 22 ሰነ ኣብ ዝገበርዎ ዑደት ህፃናት እደ ጥበብ ብሓላፍነት ክጥቀምሉ የተባብዑ። ቅዱስነቶም እቶም ህፃናት ዘቕረበሎም ሕቶ ኣማኪሎም ኣብ ዝሓበዎ ቃለ ምዕዳን ህፃናት ምስ እደ ጥበብ ዘለዎም ርክብ ሰብኣዊ ርክብ ዝትክእ ከይከውን ብሓላፍነት ክጥቀምሉ ከም እተላበቡ ዜና ቫቲካን ኣፍሊጡ። ሩሰሊካን ጳጳሳት ልዮን ኣብ ዓመተ ትምህርቲ ካብ ናይ ኢድ ቴሌፎንን ኮምፒውተርን ታብሌትን ምርሓቅ ኣፀጋሚ ምዃኑ ዘመላኽት ንዝቐረበሎም ሕቶብ ዝሃቦም መልሲ ረብሓ እደ ጥበብ ኣፍልጦ እኳ እንተሃቡ ንሓቀይና ሰብኣዊ ዝምድና ክትክእ ከም ዘይብሉ ኣተሓሳሲቦም እደ ጥበብ ኣዝዩ ፅቡቕን ንብዙሕ

ስድራ ብሓባር ኣብ እትህል ወሉ እዋን ኩሉ ሰብ ኮፍ ኢሉ ናይ ገዛእ ርእሱ ተሌፎን ክጥምት ግቡእ ኣይኮነን ብኸመይ ከም እትዛረብን ብኸመይ ከም እትዘራረብን ብኸመይ ከም እትሕጎስን ምፍላጥ ኣዝዩ ኣገዳሲ እዩ። ብተወሳኺ ኣገዳስነት ጸሎት ኣጉሊሖም ዋላ እውን መፅሓፍ ቅዱስን ጸሎትን ኣብና ኢድ ቴሌፎን ክህልወና ዝከኣል እውን እንተኾነ እግዚኣብሄር ናብ ቴሌፎናት ክጥምት ከም ዘይደሊ ኣዘኻኺሮም እግዚኣብሄር ናብ ልብናን ናብ ሂወ ወትናን ክጥምት እዩ ዝደሊ ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ብፍላይ ነቶም ዓበይቲ ህፃናት ኣብ ዝሃቦም መግለፂ ብዙሓት መተግበርታት ተጠቀምቲ ንነዊሕ እዋን ንክፀንሑ ኮነ ኢሉ ዝተዳለዎ ምዃኑ ኣጠንቂቖም ናይዚ ዕደ ጥበብ ዝፅገዕቴናታት ንክገብሩና እዮም ዝፅዕሩ። ስለዚ ኣብ ኣጠቃቅማ ዕደ ጥበብ ግብራዊ ገደብ ምግባር ከም ኣብ ዝተወሰነ ሰዓታት ናይ ኢድ ቴሌፎናትናን ምግዳፍን ንዕላልን ስድራ ቤታዊ ንጥፈታትን ቦታ መሃብ የድሊ እንክብሉ ሓሳብ ኣቕሪቦም ኩላትና ኣብ ናይ መስመር ገመዳት ዝተሰኳዕና ኣይኮንና ንሕና ደቂ ሰባት ኢና ቢሎም ብድሕሪ እዚ ርእሰ ሊቃነ ጳጳሳት እቶም ህፃናት ዝምድናታት ብምኩስኳስ ብፀሎትን ኣምላኽ ብምድላይ ንናፅነቶም ክድርት ካብ ዝኽእል መልክዕ ፅጋዕተናነት ብምርሓቅ ሰብኣውን መንፈሳውን ሂወቶም ከማዕብሉ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ። ካልእ መንእሰይ ተሳታፊ ድማ ነቲ ርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ መላእ ዓለም ዝገብርዎ ሃዋርያዊ ዕደት ብዝምልከት ንዝቐረበሎም ሕቶን ክምልሱ ብዛዕባ ገዛእ ርእስና ምሕሳብን ኣብ ሂወትና ናበይ ከም እንኸይድ ንምፍላጥ ወሳኒ ክእለት ምምዕባልን ኣዝዩ ኣገዳሲ እዩ ቢሎም ድሕሪኡ ነቶም ቆልዑ ምሉእ ብምሉእ ኣብ ዕደ ጥበብ ኣብ ክንዝምርኮዙ ነቲ ኣምላኽ ዝሃቦም ክእለት ምሉእ ብምሉእ ክጥቀምሉ ኣተባቢዖም ሓንጎለይ ይዓይ እንተኣልዩ ቴሌፎን ኣይድልየ ንን እዩ ትምህርትን ህንፀትን መመዝዛንን ሰባት ፀገማት ከጋጥሞም እንከሎ መፍትሒ ንክረኽቡን ከም ዝሕግዞም ድማ ከም ዘብርሁ ዜና ቫቲካን ኣፍሊጡ። ኣብ መደምደምታ ቅዱስነቶም ነቶም ህፃናት ምስኦም ሓቢሮም ክፅልዩ ዓዲሞም ድሕሪ ብሓባር ዝዓረገ ጸሎት ጸሎት ኣብ ሂወትና ኣገዳሲ ምዃኑ ኣዘኻኺሮም ኢየሱስ ኣብዚ ምሳና ክህሉ ኢና ንደሊ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሮማ ኣብ ዝርከብ ዋና ቤት ፅሕፈት ውድብ ሕቡራት ሃገራት ውጥን መግባዕ ዓለም መብፅሕ ኣካይዶም መግቢ ማይን ክንክን ጥዕናን ኣብ ትሕቲ ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ረብሓታት ክግዛእ ከም ዘይክእል ኣስተብሂሎም ሃገራት ብዝተሓደሰ ብዝሓጎናዊ ምትእስሳር ብሓባር ክሰርሑ ድማ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ብሓባር ምስ እናዓይኑ ጥሜትን ጉድለት ኣመጋግባን ናይ ምቅላስ ህፁፅ ዕማም ንካፈለ ነቲ ቀንዲ ጠንቂ ድማ ክንፈትሖ ኢና። ነዚ ዕማም እዚ ብውፅኢታዊ መገዲ ንምፍፃም ነቲ ኣብ ቅድሜና ዘሎ ብድሆታትን መሰረታዊ ምኽንያታቱን ነባረ መፍትሕታት ክንምርምር ኣሎና እንክብሉ ቅዱስነቶም ኣብ ዘስምዖ መደረ ኣተሓሳሲቦም ብዙሓ ጎናዊ ምትእስሳር ኣገዳሲ እዩ። ከም ማይ መግብን ክንክን ጥዕናን ዝኣመሰሉ መሰረታዊ ድሌታት ኣብ ትሕቲ ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ረብሓታት ክግዝኡ ከም ዘይክእሉ ድማ ኣስሚሮም ነቲ ኣብ ህፁፅ ኩነታትን ኣብ መንጎ ግጭታትን ተፈጥሮዊ ሓደጋታትን ሂወትን ምድሓን እቲ ትካል ውድብ ሕቡራት ሃገራት ንዝገብሮ ተወፋይነት ብምምስጋን ትካሎም ምስ ካቶሊካዊት ቤተ ክርስትያን ሰብኣዊ ክብሪ ንምሕላውን ሕውነትን መዕባይን ዘለዋ ተልእኮ ብዕምቀት ከም ዝሰማማዕ ኣመልኪቶም ሎሚ ቅልውላዋት ካብ ዝተነፀሉ ፍጻሜታት ናብ ቀጻሊ ክውንነት ከም ዝማዕበሉን ንነዊሕ እዋን ዝፀንሕ ግጭታት ሕዱር ዘይውሕስነት መግቢ ቁጠባዊ ዘይርጉእነትን እናዓበየ ዝኸይድ ዘሎ ተቃልዓነት ምህዳር ከም ዝልለ ድማ ኣስተብሂሎም እዚ ክውንነት እዚ እንታይ ዓይነት ቅርፂ ናይቲ ዓለማዊ ስርዓት እዩ። ከምዚ ዓይነት ኩነታት ክፈሪ ክባዛሕን ሓደሓደ ግዜ ድማ ንቡር ክገብሮ ዝኽእል ዝብል መሰረታዊ ሕቶ ከም ዘልዕለ ኣመልኪቶም እቲ ፀገም ኣብ ብኸመይ ጣልቃ ምእታው ጥራሕ እተሓፅሪ ዘይኮነስ እቲ ስርዓት ስለምንታይ ብቐፃሊ ተመሳሳሊ ፀገማት ከም ዘምፅእ ምርዳእ ከም ዘስፍሕ ድማ ከም ዝገለፁ ዜና ቫቲካን ኣፍሊጡ። ኣህጉራዊ ስርዓት ብኸፊል ብሰንኪ ቅልውላው ብዝሓጎናዊ ስርዓት እናተበታተነ ይኸይድ ከም ዘሎ ጓሂኦም ገሊፆም ሃገራት ነቲ ኣብ መንጎ እዚ ጉዳያትን ኣብ መንጎ ብዝሓጎናዊ ምትሕብባርን ዘሎ ጥብቂ ምትእስሳር ዕሽሽ ብምባል ሃብተን ኣብ ኣህጉራዊ ድሕንነትን ቁጠባዊ ዕቤትን ውሽጣዊ ርግኣትን ከም ዘውዕላን እዚ ዝንበሃለ ጠንቂ ዘይምዕርይነትን ምግምማዕን ኢፍትሓውነትን ከም ዝኸውን ድማ ኣጉሊሖም በቲ ሓደ ሸነኽ ሰብኣዊ ስጉምትታት በቲ ነቶም ረድኤት ዘድልዮም
ሰባት ሓገዝ መቕ